0: ግለት የለየይረው አስክሬና ለክቱብ ጎርማ ዳለ ታቡ
1: አሰርካር ግራማ ድራ ወንጌ ስሩብራ ራስ ምዳቂ ፈዶሮ ፈያ ዋንታ ያ ዋንታ ማሪዮ ወጥቻ አገነ ሄሎ ዋይ ገሎ ጉልና
0: ግለ ማሻአላ ተዳ የይረው አስክሬና
1: አሪያ
0: ግለ ረቢ ክሪቲዲ ሰው ወደሰ ዱ ሬዲዮ ደሶ ኮሊሮ ለያ ሁሮ ይከራ ቬጂ አዲያ ኢንዲያ ሶ ሮኩ ኢሻ ዳጂ ነዲሮ ፈራስክራም ዳ ጎኝ ኮኝ ነማ ሶናንጎ ኢንጂኒያ ነዲሮ ፍሌ ተምተማ ዶርዚ ነታ ከሱሮ ክሊዋና ዲያ ክሪንሳኖ